ባይን ሁሉ ባንቺ ያዘን አፈሰስኩኝ በዚህ ዓለም መፈጠሬን አማረርኩኝ እምባዬ ፈሶ አልፎልኛል ያንቺ እምባ ግን ይቀጥላል